0: قانونچل شهر برپا قلب تنچ امال قرلشنی قنات یای درائلی. تنچ شنجان سایبسی سزگی همرا.
1: Үрбітлік радио аңылығы жылы, бұз әйіпімізді мәқсіз қаттық ұқлаватқаларын талап қол салды. Оғыры 20 айда 3 ян телефон.